0: ጦር ሰነይ ዳቦሪ ለሚና ጆሩ ደማሁ እንጉና ሉኮ ከምባንጎ በያይልያ አይሊንጋ ወጋና አይሊንጋ ወጋና እንታ ወንቶ ሚሉቦኒ ሲዳሚሶኒ እንታ ወንቶ ሉቢኖ ሉቦኒ ሲዳሚሶኒ ንንካ ማንግስቲ ሚንሳ ወሎኒ ለማ በኪነይ ንንካ ንንካ ማንግስቲ ማለ ለማ በኪነይ ማንግስቲ ማለ ናኑን ጁቤ አመራ ማለ ለምንድስያ በኪነይ ጅንን ጁቤ ሲያላሚያ ንንካ ማንግስቲ ያላሉ ቦንሳ ይሮኒ እስኒን ሲጋብቺ ዶሮኒ ናኑን ጁቤ ኡማኖ ወንታናና እስኒ ኡማኖ ወንታናና ኦላሚን ሲጋብዶራ
1: ጃሪጉ ምን ባለ ያው ጃሪጉ